ወገኔ ወገኔ በሹም የታዘዘ ወገኔ ናፈራታል በሰኝ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔ ናንቲ አገሬው ወገኔ ናረንጓዴ አትልበስ